0: አንድሮሜዳ ለቅጠው ደርሰዋል። ተቀበል።
1: ቅጠው ለአንድሮሜዳ የማረፊያ ፕሮቶኮል ጀምረናል። ተቀበል።
0: አንድሮሜዳ ለቅጠው ዝግጁ ነን። ተቀበል። ዋና ነው።